ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ንቕርብ። ናይ ሎሚ ዕለት 19 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰበኻዊ ጉባኤ ሰበኻ ሮማ ተሳቲፎም ዘካፈልዎ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ንኣህጉራዊ ማእከል መጽናዕቲ ልዮን መበል 14 ተቐቢሎም ዝለገስሎም ቃለ ምዕዳን ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ብዛዕባ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ፈረንሳይ ኣመልኪቱ ዝሃቦ ጋዜጣዊ መግለጺ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ብዛዕባ ኩነታት ቈልዑን ህፃናትን ሃገረ የመን ዝሃቦ ጸብጻብ ኣብ መወዳእታ ድማ ብመንእሰይ ናሆም ጳውሎስ ዝሰናዶ መደብ መንእሰያት ኣብ ዝምልከቱ ቀንዳ ርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 19 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምተና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መኽፈቲ ሓድሽ ጉስነታዊ ዓመት ናይ ሰበኻ ሮማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘቕረብሎም ቃለ ምሕጽንታ ምስ ክርስቶስ ኣብ ምርኻብን ምስ ማሕበረሰብን ከምኡ ውን ኣብ ኣገልግሎት ዘተኰረ ሓባራዊ መስርሕ ገምጋም ሃዋርያዊ ጉስነት ከካይዱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰበኻ ሮማ ኣብ ዘቕረብዎ ጻውዒት ሓደስቲ ተበግሶታት ኣብ ክንዲ ምውሳኽ ንጥፈታት ንምስማዕን ንምስትውዓልን ንምግምጋምን ግዜ ብምውሳድ ሓድሽ ጉስነታዊ ዓመት ክጅምሩ ኣተባብዕዎም። ቅዱስነቶም ትማል ዓርቢ ኣብ ባዚሊካ ቅዱስ ዮሃንስ ላተራን ኣብ ተኻየደ ጉባኤ ሰበኻ ሮማ ኣብ ዘቕረብዎ መደረ ሓድሽ ናይ ሃዋርያዊ ጉስነት ውጥናት ከቕርቡሎም ዘይኮነስ ሓባራዊ ሜላ ናይ ጉስነታዊ ገምጋም ከካይዱ ከም ዝደልዩ ኣመልከቱሎም። እዚ መስርሕ እዚ ነታ ቐዲሙ ተፈጸመ ኣገልግሎታት እንደገና ንምንባብ ደው ንምባል እንታይ ፍረ ከም ዘፍረየ ኣፍልጦ ንምሃብ ዘይተዓየ ነገር እንተኣልዩ ንምርዳእን ጠንቅታቱ ብሓባር ንምማይን ማለት ምዃኑ ገለጹ። ንመላእ ማሕበረሰብ ቤተ ክርስቲያን ዘጠቓልል ክኸውን ኣለዎ እንተ ተኻኢሉ ድማ ነቶም ኣብ ሕይወት ቤተ ክርስቲያን ኣዘውቲሮም ዘይሳተፉ ሰባት ጽኒሉ ክሰምዕ ዝኽእል ገምጋም ድማ ክኸውን ኣለዎ ክብሉ እውን ተማሕጸንዎም። ስለምንታይ እዩ ገሊኡ ተበግሶታት መንገድታት ዝኸፍት ገሊኡ ግና ተገሊሉ ዝተርፍ ዘሎ ክብሉ እውን ሓተቱ። ርእሰ ሊቃነ ጳጳሳት ልዮን ነቲ ኣብ በዓለ ትንሣኤ ንግሆ ኣብቲ ጥርሑ ዝነበረ መቓብር ብዛዕባ ማርያም መግደላዊት ዝገልጽ ክፍሊ ወንጌል ብምስትንታን ቃለ ምዕዳኖም ጀመሩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ነቲ ንማርያም መግደላዊት ዝበላ ቃላት ብምጥቃስ ድማ ስለምንታይ ትበኺ ንመንከ ትደልያ ኣለኺ ብምባል ሎሚ እውን ሓደ ንናይ ሮማ ቤተ ክርስቲያን ዝቐርበላ ዘሎ ሕቶ ምዃኑ ኣመልከቱ። ኣብ ቁምስናታትን ማኅበራትን ምንቅስቓሳትን ከምኡውን ኣብተናብ ስብከተ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ንጽልን ምክፋልን ዓመፃን ንምቅዋም ከምኡውን ሰላምን ፍቕርን ንምድንፋዕ ከምቲ ክርስቶስ ምሕረት ዝገበረልና ብዛዕባ ንኻልኦት ይቕረ ምባል ዘለዎ ሓይሊ ኣመልኪቶም የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 13 መስከረም ካብ ሃዋርያዊ መስኮት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንጸሎት መላእከ እግዚኣብሔር ዝተኣከቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ምሕረት ምግባር ንዅሉ ሰብኣዊ ጽልእን ቂምን ምክፍፋልን ክስዕሮ ዝኽእል ምዃኑን ነቲ መድሓኒት ዝኾነ ፍቕሪ ከም ዘስፍሕ ኣስተምሂሮም ይቕረ ምባል ኣድላዩ፣ ብዘይካኡ ድማ ብሰላም ክንነብር ኣይንኽእልን ኢና። ውዒሉ ሓዲሩ ግጭታት ክኽሰት ቂም ከምኡውን ሕነ ምፍዳይ ኮይኖም ኣብ ልብናን ኣብ መንጎ ህዝብታትን ይለዓሉ እዮም። እዚ ተግባራት እዚ ድማ ንርክባትና የበላሽዎ፣ ንስድራ ቤታት ይኸፋፍልን፣ ከምኡውን ውግእ የለዓል ክብሉ ኣጠንቀቑ። ወላ እውን ኣብቲ ስጋውን ስነ ምግባራውን ድኽነት ደቂ ሰባት ንኣድማስ ዘጸልመተሉን ነቲ መንገዲ ዘየተኣማምን ኣብ ዝገበሮ ስፍራ ምሕረት ምግባር ጥራዩ ሓራ ዘውፅኣናን ብርሃን ዝህበናን ይቕረ ምባል ልክዕ ከም ህዱእ ንፋስ ክሳብ ፀሓይ ዳግም እትበርቀሉ ሰዓት ነቲ ገዚፍ ደመና ክፋት እውን ክብትኖ ይኽእል እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እምበኣር ድንግል ማርያም ኣደ ምሕረት ኩሉ ሳዕ ዋላ እውን ናይ መጀመርታ ስጉምቲ ምውሳድ ኣጸጋሚ ኣብ ዝኾነሉ እዋን ይቕረ ክንብል ክትሕግዘና ከምኡውን ብትብዓትን ብጽንዓትን ነቲ ጽልኢ ዝስዕርን ንዅሉ ቂም ኣጽዋር ዘጥፍእ ነቲ ህዱእ ፈውሲ ፍቕሪ ዝኾነ ብርሃን ከተስፍሖ ንለምና ክብሉ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም ብዛዕባ እቲ ካብ ወንጌል ማቴዎስ እተወስደ ናይ ዕለቱ ንባብ ወንጌል ኣስተንተኑ። ሐዋርያ ጴጥሮስ ንጐይታናን መድኃኒናን ኢየሱስ ክርስቶስ ንሓደ ዝበደለካ ሰብ ክንደይ ጊዜ ይቕረ ክትብለሉ ከም ዘለካ ክሳብ 7 ሳዕዶ ክብል ከም ዝሓተቶ ጠቒሶም። ጐይታናን መድኃኒናን ኢየሱስ ክርስቶስ ከዓ 70 ጊዜ 7 እምበር 7 ጊዜ ጥራይ ኣይኮነን እብለኩም ኣለኹ ክብል መለሰሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ 7 ኣብ ቅዱስ መጽሓፍ ምልኣት እዩ ዘመልክት ብምባል ጐይታናን መድኃኒናን ኢየሱስ ክርስቶስ ከም ክርስቲያን ምእመናን መጠን ካብ ኩሉ ደረት ንላዕሊ ብዘይዝኾነ መጠን ይቕረ ክንብል ጸዋዕታ ኣቕሪቡልና እዩ በሉ። ኣብዚ መዳይ እዚ ቅዱስ ኣቦና ከም ዘመልከትዎ ምሕረት ምግባር መሰረታዊ መዳይ ክርስቲያናዊ ሕይወት እዩ ክብሉ ኣስመሩሉ። ድሕርዚ ክርስቶስ ኣብ ወንጌል ብዛዕባ ሓደ ምስ ጐይታኡ ኣዝዩ ብዙሕ ዕዳ ዝነበሮ ግን ከኣ ካብ ንጹሕ ምሕረት ጐይታኡ እትሓድገሉ ሰብ ብምጥቃስ ስዒቡ ግና ንሓደ ካብቶም ኣገልገልቲ ብጾቱ ዕዳ ንዝነበሮ ከምኡ ዓይነት ምሕረት ዘይገበረ እሞ ንመቕጻዕቲ ዝተገብአ ኣገልጋሊ ከም ምሳሌ ገይሩ ከም ዘቕረበሎም ኣስተምሃሩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ጐይታናን መድኃኒናን ኢየሱስ ክርስቶስ በዘን ቃላት እዚኣተን ውህበትን ይቕረ ምባልን መሰረት ህላዌና እዩ ብምባል የዘኻኽሩና። ምኽንያቱ ኩሉ ብኣምላኽ ካብቲ ፍጹም ፍቕሩ ተዋሂብና እዩ። ነፍሲ ወከፍና ድማ ነዚ ደግነት ኣምላኽ እዚ ምላሽ ብምሃብ ፍጹማት ኢና ክንብል ኣይንኽእልን ኢና። ስለዚ ናጻ ተግባር ምሕረት ምንጪ ህላዌና እኳ እንተኾነ ንሓድሕድና ተሰማሚዕና ንኽንነብርን ካብቲ ዝኸብደና ነገራት ሓራ ንምውጻእን ብሓባር ንኽንነብር እቲ ዝበለጸ ሕጊ ምዃኑ ድማ ቅዱስ ኣቦና ብኣጽንዖት ኣስመሩሉ። ርእሰ ሊቃነ ጳጳሳት ወሲኾም ከም ዝገለጽዎ ንቅዱስ ጴጥሮስ ይቕረ ምባል እንታይ ማለት ምዃኑ እውን ጠቒሶም። ሓደ ካብቶም ናይ ቀረባ ደቀ መዛሙርቱ እኳ እንተነበረ ንጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ እዋን ሕማማቱ ከም ሓደ ከም ዘይፈልጦ ሰብ ኮይኑ ምስ ካሓዶ ድሓር ግና ነቲ ዝተንስአ ክርስቶስ ምስ ረኣዮ ጐይታ ድማ ስምዖን ተፍቅረኒ ዲኻ ክብል ሓተቶ በዚ ከምዚ ድማ ሰዓበኒ ዝብል ጻውዒት ኣቕረበሉ ክብሉ ኣስተንተኑ ኣብ መደምደምታ ቅዱስነቶም እዚ ወላ ሓንቲ ከምዘይተፈጸመ እዩ ዝመስል ዝነበረ በሉ ንክርስቶስ ምኽሓዱ ፈጺሙ ዘይተፈጸመ እዩ ዝመስል እታ ይቕረ እትብልን እተሕውየናን ፍቕሪ ኣዝያ ሓያል ካብ ምዃናት ተላዕለ ነቲ ቐዳማይ ሃዋርያ ተልኽኡ እተረጋግጽ እያ ዝነበረት ክብሉ እውን ኣስተንትንኦም ዛዘሙ ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም ሰናይ ምክትታል
1: ሰንበት ዘፍርየ መስከረም 9/2019 ዓመተ ምህረት እዚ ዕለት እዚ ዘሰኒ መዝሙር እኩት ኣንተ ወስቡህ ስምከ ወኣብዪ ሃይልከ ኦጌይታ ንፍርየ ምድሪ ባርኽ ብኽረምቲ ብበረኸት እትኸፍት ጐይታ ኸማኻ ዝበለ ጻድቕ መሓርን መን ኣሎ እታ ጠምያ ነይራ ዝጸገበት ነፍሲ ካብ ሞድሒና ትባርኸካ ኣላ ኣብ ሰማይ ትቕመጥን ብትሑታት እትባርኽን ምስጉን ንስኻ ኢኻ ስምካ ንኡት ክእለትካ ድማ ዓብዪ እዩ

0: ቶ እዩ ኣገዳስን ዓብ ሕቶን እዩ ኣብ ግዜ ኢየሱስ ብዙሓት ኣይሁድ ንሶም ጥራሕ ህዝቢ እግዚኣብሄር ንሶም ጥራሕ ሕርያት ህዝቢ ኣምላኽ ምዃኖም ይሓስቡ ነይሮም ብርድኢቶም ኣረማውያንን ዘይኣመንትን ኩሎም ንሕጊ ሙሴ ዘየኽብሩ ኩሎም ዘይድሕኑን ብኣምላኽ ዝተነፅጉ ገይሮም ይሓስብዎም ነይሮም ድሕነት ንኣታቶም ጥራሕ ነቶም ሕጊ ሙሴ ዘኽብሩ ዝተሓፀየ ገይሮም ይሓስብዎ ነይሮም ኢየሱስ ነቲ ሕቶ ቀጥታዊ መልሲ ክህቦ ኣይደለን ብኣንጻሩ ቅልል ዝበለ ሕቶ እናሓተተ ንሰዓብቱ ብዛዕባ ድሕነት ክነግሮም ጀሚሩ ኣብ ትምህርቱ ነቲ ቐንዲ ነገራት ክነግሮም ጀሚሩ ክንደይ ከምዝድሕኑ ኣገዳሲ ይኮነን ኣገዳሲ ነገር ኣነን ንስኹምን ክንሓስበሉ ዘለና ከመይ እንተገበርና ብኸመይ እንተነበርና ብኸመይ ኣብ ርክብና ሓድነት እንተፈጠርና ኢና እንድሕን ነዚ እዩ ኢየሱስ መልሲ ዝህበሉ ካልኣይ በቲ ኣፀባብ ኣፍ ደገ ንምእታው ተጋደሉ መጀመርያ ኣብ መንግስቲ ኣምላኽ ክንኣቱ በታ ፀባብ ኣፍ ደገ ክንቃለስ ኣለና እታ ፀባብ ኣፍ ደገ ጉዕዝኣ ብቐሊል ምስ ብዙሓት እትጓዓዛ ኣይኮነትን ፀባብ ዘብላ ብዙሓት ሰባት ከምዘይጓዓዝዋ ከስምዕ ኢሉ እዩ ድሕነት ብግልኻ ንበይንኻ ዝርኢ ጉዳይ እዩ ከምኡ ድሕነት ቀሊል ኣይኮነን እትኸፍሎ ዋጋ ኣልኦ ብቓልስን ብስቓይን እዩ ዝርከብ እዛ ፀባብ ማዕፆ ንኩሉ ክፍቲ እያ እንተኾነ እቶም ክኣትዋ ዝደልዩ ጥራሕ እዮም ተቐባልነት ዘለኦም መንግስቲ ኣምላኽ ክትመርፆ ኣለካ ናይ ድሕነት ህያብ ብምፍልላይ ዝርከብ መሰል ኣይኮነን ድሕነት ንኩሉ እዩ ኣምላኽ ከዓ ኩሉ ክድሕን ድላዩ እዩ እንተኾነ ሰማያዊ ናይ ድሕነት ፍቕሪ ግላዊ መልሲ ይሓትት ሳለሳይ ካበይ ምዃንኩም ኣይፈልጠኩምን እየ ኢየሱስ ንርድእቱ ብምሳሌ ገይሩ ብዛዕባ ዝተዓፀወ ማዕፆ ተዛሪብዎም ንሱ ከዓ ነቶም ንኢየሱስ ምቕባል ዝደንጎዩ እዩ ዘስምዕ ባዕሉ ከም ዝበሎ ንውኡ ምኽታል ምስኡ ምሳሕ ምብላዕ ክዛረብ እንከሎ ምስማዕ እኹል ኣይኮነን ካብኡ ንላዕሊ ክንገብሮ ዝግባአና ነገራት ኣሎ ሓደ ግዜ ንዕድመ ኢየሱስ ድሕሪ ተቐቢልና ኣብ ትምህርቱ ፀኒዕና ክንነብር ዕለት ዕለት ክንነብሮ ኣለና እቶም ብእምነት ፀኒዖም ዘይነብሩ ኣብ ኣፍ ደገ ክትርፉ እዮም ኣብዚ ኢየሱስ ዘጠንቀቐና ዘሎ ጉዳይ ድሕነትና ብሸለልትነት ክንሕዞ ከም ዘይግባእ ሓንሳብ ሒዝካዮ ዝረጋገፅ ኣይኮነን ዕለት ዕለት ምንባሩ የድሊ ከምቲ ኣይሁድ ደቂ ኣብርሃም ደቂ ዓበይቲ ነቢያት እንዲና እናበሉ ዝኣምኑ ዝነበሩ ግን ግብሮም ግብሪ ኣብርሃም ዘይኮነ ንሕና እውን ብስም ተኸተልቲ ክርስቶስ ብስም ኮንና ድሕነትና ኣይረጋገፀልናን እዩ ክንድሕን ህያው እምነት ህልየና ራብዓይ ቀዳሞት ዳሕሮት ዳሕሮት ከዓ ቀዳሞት ክኾኑ እዮም ኣብ መጨረሻ እቶም ንርእሶም ዓበይትን ሓያላትን ንኩሉ ከምድላዮም ዝገብሩን ዘንቀሳቅሱን ኣብ መንግስቲ ኣምላኽ ክፍሊ ኣይክህልዎምን እዩ ይብለና ብኣንጻሩ እቶም ትሑታትን ብማንም ዘይፍለጡ ክብረት ዘይብሎም ኣብ መንግስቲ ኣምላኽ ክኣትዉ እዮም ናይ እቶም ዝደሓኑ ዝርዝር ክገርመና እዩ ስለምንታይ ኢልና እንተሓተትና ምክንያቱ መገዲ ኣምላኽ ካብ መገድና ፍሉይ ስለ ዝኾነ ሓደ ዝንገር ታሪክ ኣለዉ ሓንቲ ሃብታም ሰበይቲ መንግስቲ ሰማይ ምስ ከደጥ እቶም ዘመሓድሩ ንእስ ዝበለ ክትነብሮ ደስ ዘየብል ገዛ ሂቦማ ንሳ ከዓ እዚ ደኣ እንታይ ክገብሮ ኣይደልዮን እየ ካልእ ሃውኒ ኢላቶም ንሳቶም ከዓ ቅድሚ ኣብዚ ምምፃእኪ ዝለኣኽክልና ነዚ ጥራሕ እዩ ክንሰርሕ ዘኽእል ኢሎማ ኣመዕዱ ኣቢላ እንተረኣየት ፅቡቅ ገዛ ረኣየት እሞ እቲ ፅቡቅ ገዛ ደኣ ናይ መን እዩ እናበለት ሓተተቶም ናይ ሰራሕተኛ ጀርዲንኪ እዩ ኢሎማ ከመይ ኢሉ ናተይ ሰራሕተኛ ዝነበረ ድኻ ካብ ናተይ ዝበልፅ መቐመጢ ክሰርሕ ይኽእል ኢላ ሓተተት ኣብዚ ዝስራሕ ገዛውቲ በቲ ካብ ምድሪ ዝለኣኽካዮ ነገራት እዩ ዝስራሕ ንሕና ኣይኮና ንመርፀሎም እዚ ንስኺ ኣብ ዓለም ከለኺ ፅቡቅ ገዛ ዝሰራሕ ኣይለኣኽክን ኢሎማ ይበሃል ኣብዚ ዓለም እንገብሮ እዩ ኣብ ሰማይ ስንቂ ዝኾነና ኣብዚ ዘንጊዕና ናይ ስጋ ነገር ጥራሕ ክንሓስብ ክንገብር እንከለና ንመፃኢ ሂወትና ከይሓሰብና እንተነበርና ኣብ ሰማይ ፅቡቅ ቤት ክህልወና ኣይክእልን እዩ ግዜ ከሎካ ግዜ ኣይትፀበ እዩ ነገሩ ሎሚ ንሰማይ ዝእቱ ነገር ኣብ ምግባር ንፀመድ ሽዑ ኣምላኽ ኣታእሙን ወደይ ኣትእምን ትጓለይ ክፅበየካ ዶ መፂእካለይ ክብለና እዩ እግዚኣብሄር ነቶም ዘፍቅሮም ይቆፅዖም ኣብ መልእኽቲ ዕብራውያን ንሎሚ ዝተነበት ንዘመናት ዝኸዲ ሕቶ የቕርብ። ስለምንታይ እዩ ንጥዑያት ብሩኻት ሰባት ሕማቕ ነገር ዝገጥሞም ወይ ከዓ ዝጋነፎም? ኣብ ሰባት ዝወርድ ባህርያውን ኩሉ እንርእዮ ስቓያትን መግለፂ ክንህበሉ ኣይንኽእልን ኢና። ንኣብነት ምዕልቕላቕ፣ ሓዊ ምንዳድ፣ ምንድቕዳቕ ምድሪ፣ ገለ ሰባት ፀገማት ንጠባያትና የበርትዕ ብዝያዳ ሰብ ይገብረና ዝብሉ ኣለዉ። ከይተሳቂኻ መክሰብ የለን ዝበሃል ዘረባ ኣሎ። ኖ ፔይን ኖ ጌይን ዝበለ ፅርኢቶን ግምትን ንሃብ ስቓይ ምስጢር እዩ። ኣብ ክርስትያናዊ ባህሊ ካብ ስቓይ ዘይምህዳም ብእምነት ኣምላኽ ክትቅበሎን ከለኻ፣ ምስቲ ናይ ኢየሱስ ስቓያት ክተዋህዶን ከለኻ፣ ንኻልኦት ድሕነት ዘድሕን ክኸውን ይከኣል ዝብል ኣሎ። ስለምንታይ ከምዚ ዝኸውን? ምክንያቱ ከዓ ኣብ እምነትና ስቓያት ኢየሱስ ንኩልና ደቂ ሰብ ድሕነትን ምሕረትን ዘምፀአ እዩ። ኣብ ሂወትና ንርእስና ቀፂዕና ክንነብር እንተኸኣልና እሞ ብእምነት እንተነበርና ብእምነት ንኢየሱስ ንኽተል ኣለና ማለት እዩ። ኣብ ገለ እዋናት ንክርስትያናዊ ሂወትና ክንነብሮ ክንቃለስ ኣለና። ኣምላኽ ንኩሉ ዝጓነፈና ፀገማት ክንዕወት ኢሉ የሰናድወና። ከም ሓላፍነት ዘለዎም ወለዲ ኣብ ገለ እዋን ኣምላኽ እውን ይቐፅዕና እዩ። እዚ መቕፃዕቲ ገለ ስቃይ ሓዘን ከውርደልና ይከኣል። እንተኾነ በቲ ዝተጓነፈና ፀገመ ገዲ ኣምላኽ ኣብ ፍቕሪ፣ ኣብ ርትዒ፣ ኣብ ሰላም ክንምሃር ንኽእል። ኣብዚ ዘለናዮ እዋን ምስ ኣምላኽ ጥቡቕ ርክብ ክህልወና እሞ ጉዳይ ድሕነትና ዋሓስ ክንረኽበሉ ይግብኣና። እምነትና ክንነብሮ ከሎና ጥራሕ ኢና ክንዕወት ንኽእል። ብግዜያዊ ምቾት ዓለም ተታሊልና ንመገዲ ኣምላኽ ዘንጊዕና ከይንነብር ምስትውዓል የድልየና። ኦ ሕያዋይ ኣምላኽ፣ ኣብ ጉዕዞ ሂወትና ብፍላይ ኣብዛ ዓመት እዚኣ እምነተይ ክሕድስን ከፅንዕን እሞ ከምቲ ንስኻ እትደልዮ ክመርሕ ፀጋ ካሃበኒ ኢልና ንለምኖ። ፈቃር ኣምላኽና በታ ፀባብ ዓንቀፅ ክንምለሶ እናተፀበየና እዩ እሞ ብዘይ ውልውል ኣብቲ ቤቱ ንእቶ። ብሩኽ ሰንበት ይግበረልና ኣባ ንጉሴ ፍስሓ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ ፍስሓን ተስፋን ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ደቂ ሰባት ዘሎ ሕድሕዳዊ ምትእስሳር ኣፍልጦ ምሃብን ዝሓሸት ዓለም ንምህናፅን ዕላማ ብምግባር ኣብዚ ዘመን እዚ ንዘሎ ማሕበራውን ፖለቲካውን ውጥናት ብማዕቀን ክብሪ ሰብኣዊ ኣካልነት ተመርኩስና ንኽንግምግም ብኸመይ ከም ዝብድሃ ና ኣጉልሑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ካልኣይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ብዛዕባ ሰብኣዊ ማሕበረሰብ ትምህርተ ክርስቶስ ኣካፊሎም። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብሩኽ መዓልቲ፣ እንቋዕ ድሓን መጻእኩም። ጉባኤያዊ ቅዋም ፍስሓን ተስፋን ነታ ኻልአይቲ ምዕራፉ ንሰብኣዊ ማሕበረሰብ ብምውፋይ እቲ እናወስኸ ዝኸይድ ዘሎ ምትሕውዋስ ናይ ደቂ ሰባት ኣብ ንሓድሕዶም ዝምርኮሱን ከም ሓደ ካብቲ ጐሊሑ ዝረአ መዳያት ዘመናዊ ዓለም ምዃኑን ጌርና ክርእዮ ይዕድመና። እዚ ሓቂ እዚ ግን ኣብ ዓሚቕ ደረጃ ናይቲ ኣብ መንጎ ደቂ ሰባት ዘሎ ሕብረት ክፍጸም ኣለዎ። ነዚ ድማ ንምሉእ መንፈሳዊ ክብሪ ሰብኣዊ ኣካልነት ኣድላይ እዩ። እዚ መግለጺታት እዚ ኣብዚ ግዜና ዝያዳ ህጹጽነት ዝረኸበ መግለጺ እዩ። በቲ ሓደ ሸነኽ ቴክኖሎጂያዊ ምዕባለ ምስፍሕፋሕ መራኸቢ ብዙሓንን ማሕበራዊ መራኸቢታትን ከምኡውን እናወሰኸ ዝኸይድ ዘሎ ኣጠቓቕማ ሰብ ዝሰርሖ ኣስተውዕሎትን ሓደስቲ ኣጋጣሚታት ይኸፍት ኣሎ። ዕንቅፋታት ይኣልን፣ ንርሕቀት ድማ ድልድላት ይፈጥር ኣሎ። በቲ ኻልእ ሸነኽ ግን ርክባት እናነከየ ይኸይድ ኣሎ። ዝያዳ ምናባዊ ምዃን ድማ ንሕልና ወዲ ሰብ ጥራይ ዝኾነ ውሳኔ ኣሌጎሪዝም ናብ ናይ መሃብ ልምዲ የእትወና ኣሎ። ማሕበራዊ ርክባት ሓቀኛ ትሕዝቶን ውልቃዊ ዕምቆትን ከም ዘለዎ ምርግጋጽ ኣብዚ መዳይ እዚ ክርስትያናዊ ማሕበረሰብ ክህቦ ዝደሊ ኣበርክቶ እዩ። ካልኣይ ጉባኤ ቫቲካን ካብቲ ኩሎም ደቂ ሰባት ሓንቲ ስድራ ቤት ክቕሙን ንሓድሕዶም ከኣ ብመንፈስ ሕውነት ክተኣሳሰሩን ዝደልየሉ ናይ ፍጥረት መደብ መለክዒታትን ብርታዕን ክንረክብ ይዕድመና። በዚ ምኽንያት እዚ ከዓ እዩ ፍቕሪ ኣምላኽን ብጻይን እታ ቐዳመይትን ዓባይን ትእዛዝ እያ። እዚ ድማ ብክርስቶስ ምሉእ ብምሉእ ግሉፅን ፍጹምን ምልኣት ረኸበ። ፍጽምና ደቂ ሰባትን ምዕባለ ሕብረተሰብን ኣብ ንሓድሕዱ ኣጸቢቑ ዝምርኮስ ጌርካ ክርአ ኣለዎ። ደቂ ሰባት ምስ ንሓድሕዶም ምቅላስ ወይ ምፍልላይ ትርጉም ዘይብሉ ተግባር ማለት እዩ። ታሪኽ እንተላይ ናይ ቀረባ ታሪኽ እውን ከይተረፈ ነዚ ሓቂ እዚ ብንጹር የረጋግጽ። ስለዚ ከምቲ ኣበው ካልኣይ ጉባኤ ቫቲካን ዝገለጽዎ ርእሰ ነገርን ሸቶን ኩሉ ማሕበራዊ ትካላትን ብግዲኡን ብተፈጥሮኡን ምሉእ ብምሉእ ማሕበራዊ ህይወት ዘድልዮ ሰብኣዊ ኣካል እዩ ዕላማ ክኸውን ዘለዎ። ነዚ ካብ ምድግጋም ድማ ከቶ ክንደክም የብልናን። ካብዚ ኣረኣእያ ዝተበጊሱ ፍስሓን ተስፋን ኣብ ዓለም ዘለዉ በበይኖም ዝዓይነቶም ሰባትን ህዝብታትን ከም ሓደጋ ወይ ስግኣት ዘይኮነስ ከም ምንጪ ብልጽግናን ዕቤትን ጌርካ ክረኣዩ ከም ዘለዎም ኣረጋጊጹ። ሓደ ሓደ ግዜ እዚ ናብ ዓመፃ ዝቕየር ግጭት ውፅኢት ሓይሊ ሓጢኣትን ኣብ ኩሉ ደረጃታት ንኣተሓሳስባን ተግባርን ዘረሓሕቕ መንገዲ እዩ። እዚ ኸኣ ዕንወትን ሞትን የምጽእ እዩ። ከምቲ ኣብ መንጎ ተፈላለዩ ተቕዋማትን ደቂ ሰባትን ዝረአ ኣብ ንሓድሕድና ዘሎ ምክፍፋል ከምኡውን ንሓልዮት ብዝያዳ ክፉታት ክንከውን ኣለና። ኣብዚ ነጥቢ እዚ ጉስነታዊ ቅዋም ብዛዕባ ሓባራዊ ረብሓ ሓጺር መግለጺ ይህብ። እዚ ድማ ድምር እቲ ማሕበራዊ ጉጅለታትን ውልቀ ሰባትን ኣባላቶምን ብተዛማዲ ምሉእን ድልውን ናይ ገዛ ርእሶም ዕግበት ንኽረኽቡ ብዘኽእሎም ኩነታት ከም ዝቖመ ይዝክር። ኣብ ርእሲ እዚ እውን ኣብ መንጎ ህዝብታት ዘሎ ምትሕውዋስ ኣፍልጦ ብምሃብ ነፍሲ ወከፍ ማሕበራዊ ጉጅለ ድሌትን ሕጋዊ ባህግታትን ናይ ካልኦት ጉጅለታትን ሕሉፍ ሓሊፉ እውን ንሓፈሻዊ ድሕንነት ናይ ምላእ ሰብኣዊ ስድራ ቤት ኣብ ግምት ከእቱ ኣለዎ ይብል። ካብዚ መሰረታዊ ሓሳብ እዚ ብምብጋስ ኣበውዚ ጉባኤ ገለ ግብራውን ፍሉይን ህጹፅን ሳዕቤናት ይገልጹ። ብቐዳምነት ንሰብኣዊ ኣካል ምኽባር ፍስሓን ተስፋን ኣስዒቡ ከምዚ ይብል፣ ንህይወት ዝጻረር ዝኾነ ይኹን ነገር ከም ሓደ ዓይነት ቅትለት ማለት ከም ጃምላዊ ቅትለት፣ ምንጻል ጥንሲ፣ ኤውትናዝያ ወይ ደይመደይልካ ዝግበር ርእስኻ ምጥፋእ ንፍጽምና ሰብኣዊ ኣካል ዝጥሕስ ዝኾነ ይኹን ነገር ከም ካብ ኣካላት ወዲ ሰብ ምቑራጽ ወይ ኣብ ኣእምሮ ወዲ ሰብ ዝወርድ ስቓይ ምፍቃድ ንባዕሉ ነዚ ዅሉ ከጋድዶ እዩ ዝርከብ ዘሎ። ንሰብኣዊ ክብሪ ዝጸርፍ ዝኾነ ይኹን ነገር ከም ትሕተ ሰብኣዊ መነባብሮ ብሃውሪ ዝግበር ማእሰርቲ፣ ስደት፣ ባርነት፣ ምንዝርና፣ ዕዳጋ ደቂ ኣንስትዮን ቈልዑን ሕፃናትን ከምኡውን ደቂ ተባዕትዮ ናፃን ሓላፍነት ዝስምዖምን ሰባት ዘይኮነስ ከም መሳርሒ መኽሰብ ጥራይ ዝቖጽር ዘሕፍር ኩነታት ስራሕ፣ እዚ ዅሉ ነገራትን ካልኦትን ብሓቂ ውርደት እዩ። ካልኣይ ሳዕቤን መሰረታዊ ማዕርነት ኩሎም ደቂ ሰባት፣ እዚ ድማ ማሕበራዊ ፍትሒ ዝሓትት እዩ። እቲ ሰነድ ከምዚ ይብል፣ ኣብ ጾታ፣ ዓሌት፣ ሕብሪ፣ ማሕበራዊ ኩነታት፣ ቋንቋ ወይ ሃይማኖት እተመስረተ ዝኾነ ይኹን ዓይነት ኣድልዎ ማሕበራዊ ይኹን ባህላዊ ብዘየገድስ ምስ ዕላማ ኣምላኽ ዝጻረር ኮይኑ ክስገርን ክጠፍእን ኣለዎ። ኣብ መወዳእታ ኣበው ካልኣይ ጉባኤ ቫቲካን ነቲ ናይ ውልቀ ሰባት ኣተሓሳስባ ክንሰግሮን ናይ ሓላፍነትን ተሳትፎን ኣረኣእያ ክንሕዝ ይምሕፀኑና። ክቡራት ኣሕዋትን ኣሓትን፣ እዚ ንደቂ ሰብ ከም ማሕበረ ሰባት ዝገልጽ ራእይ ካልኣይ ጉባኤ ቫቲካን ዝሓድገልና ክቡር ውርሻ እዩ። ንዅላትና ኣብ ውልቃውን ማሕበረ ሰብኣውን ምስትውዓል ንኽንሳተፍ ይሕግዘና። በዚ ኸምዚ ድማ ኣብ ማዕቀናት ክብሪ ሰብኣዊ ኣካልነት፣ ማሕበራዊ ፍትሕን ናጻ ተሳትፎን ኣብ ምህናጽ፣ ኣብ ማሕበራዊ ረብሓ ተመርኩስና ድማ ነዚ ኣብ ግዜና ዘሎ ማሕበራውን ፖለቲካውን ውጥናት ብሓላፍነት ክንግምግሞ ንኽእል ኢና። ንመጻኢ ሰብኣውነት ነፍሲ ወከፍ ወዲ ሰብ ምስ ኣምላኽን ምስ ኣሕዋቱን ኣሓቱን ኣብ ምትሕብባር ዝያዳ ሰብኣውነት ዝመላእ ዓለም ንምህናጽ ኣብ ዘለና ቈራጽነት እተመርኰሰ ድማ እዩ።

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነጽባሕ መደብ ፈነወ ክሳብ ንራ ከብብድሓነ ሰላም ጽንሑ
1: يتبارك يسوس كريستوس لاوليتور يسوس كريستوس